0: Country of the day, Ethiopia. Today, we honor this magnificent daughter of Africa. Ethiopia is not just a country, it is Africa's crown. Born through blood, brilliance, and unshakable pride. It's one of the oldest nations in the world.
1: Yih, ye tsakai radio no. Ye tsakai radio. Bahagere Switzerland. Zurich kaflager. Zurich katama. በዘጠና ሰባት ነጥብ አምስት መካከለኛ ሞገድ በዕለተ ሐሙስ ከአስራ አምስት ሰዓት እስከ አስራ ስድስት ሰዓት በወር ሁለት ጊዜ በአማርኛ ቋንቋ የሚያቀርበው መሰናዶ አሁን ጀመረ። አዘጋጇ እኔ ስርጉተ ስላሴ ሰብለ ሕይወት የጸጋዬ ራዲዮና የከበውሽ ልሳን ወርቅ ሚዲያ ዋና አዘጋጅ

0: እሳታ እንሆን ወይ አበባ በህቅ እንቅስም ባባ ባከነች ልጅነታችን የቃተትን ስናነባ። ስነ ግጥም ወይም ቅኔ የስነ ጽሁፍ የስነ ጥበባት ሁሉ የፈጠራ ሁሉ የደም ጠብታ ነው ይላሉ አበው። ፈራን ፍቅር ፈራን የነፍስን አንደበት ዘጋን ህብረት ፈራን ፍቅር ፈራን ልጅነት የለገሰንን የፍቅር አምላክ በጥበቡ በረቂቅ ያለበሰንን በመለኮት የቀባንን ህብረት ፈራን ፍቅር ነሳን።
1: ጤና ይስጥልኝ ቅድስት ሀገር ኢትዮጵያ። ጤና ይስጥልኝ ቅድስት ሀገር ስዊዘርላንድ። ጤና ይስጥልኝ እጅግ የማከብራችሁ የምሳሳላችሁና የምትናፍቁኝ የሀገሬ ልጆች እንዴት ሰነበታችሁ? ደህና ሰነበታችሁ ወይ? እንደምን አላችሁ? ተስፋ መንበር፣ ተስፋ እርካብ፣ ተስፋ መደላድል ነው። ምን ያህል እንደተጓዝኩ አላውቀውም። ምን ያህል እንደሚቀረኝም አላውቀውም። አለማወቄን ስጠይቀው አለማወቁን ገለጸልኝ። ተስፋን እጠብቃለሁ።

ጤንነቱን አንዴን የምልከታ የሆነውን ክፉ ሀሳብ እንጂ ክፉ ሰው የለም የሚል ፍልስፍና፣ እይታ፣ አመለካከት፣ ርዕዮት ልትሉ ትችላላችሁ። የኔ ነው የግሌ። ስለሆነም በዚህ ዙሪያ አጫጭር የወግ ገበታዎች አሉኝ። ከኢትዮጵያ የመሳሪያ ቅንብር ሙዚቃ ጋር በተጨማሪም በስዊዘርላንድ ያለውን የተፈጥሮ ሁኔታ በሚገልጽ ቅንብርም አብረን እንቆያለን። የኢትዮጵያው የማሲንቆ ነው። ከአዲስ አለማየሁ የብዕር ስሙ አርቲስት ጉልማ ከሚባል የተወሰደ ነው። ስለዚህ የኔ ክፉ ሀሳብ እንጂ ክፉ ሰው የለውም የሚለው ምልከታዬ፣ ፍልስፍናዬ በእነዚህ ሁለት ተፈጥሯዊ በሆኑ ቅንብሮች ተሞናምኖ ተዝናንቶ ይቀርባል። ይህንን ውብ ድንቅ የሆነ ፈታ ፏ ፍንትው ያለ መሰናዶ አብራችሁ ሆናችሁ ከኔ ጋር ለመከታተል ላሰባችሁ፣ ላቀዳችሁ፣ ላለማችሁ፣ ጊዜያችሁን ለቤተ ጸጋዬ ለሰጣችሁ ሁሉ ምስጋናዬ ከልቤ አክብሮቴ ከህሊናዬ ነው። ኑሩልኝ ቤተ ጸጋዬዎች፣ አሜን።

ይህን ሀሳብ ሳነሳ ብዙ ሰው ሊከፋው ይችል ይሆናል፣ ግን የምሬን ነው፣ እማምንበትንም ነው። ለነገሩ እኔ ካባይና ከትዬ በስተቀር ቤተሰብም አይረዳኝም፣ እንኳንስ አንባቢያን። ለዚህ ነው ገድሜ የምኖረው። ጸጥ እረጭ ያለ ጭምት ህይወት ነው ያለኝ። እንደወረደ የሚገባኝም ዝልኙን የምትረዳውም ክስተት ወይንም የተፈጥሮ እውነት የለም። ጎንደሮች ባለቅኔ ናቸው። የዝምታ ኑሮ ፈቃጆችን አቆላምጠው ሲጠሩ ኮሻይል ይሉታል። ከዕለታት አንድ ቀን እንደ መስቀል ወፍ ብቅ የሚል ትልቅ ሳቅ አለኝ። ቤቴን የሚያፍለቀልቅ ናብኝም የሚያሰኝ ይህን እንደ መግቢያ እንውሰድና ስለምን ክፉ ሀሳብ በዚህ ልክ አቀረብኩት? ሀሳቡ ሰፊ ስለሆነ በምዕራፍ ቢሆን ይሻላል። ዛሬ እስኪ ምዕራፍ አንድን ወይንም ክፍል አንድን በረከት ይሁን ልበለው። እኔው ደገምና ከዕለታት አንድ ቀን የሲኤንኤን ዜና ስከታተል አንድ ወጣት ጀርመናዊ የአውሮፕላን አብራሪ ካፕቴን እራሱ ፈቅዶ ከመቶ ሀምሳ ከማያንሱ ተጓዦች ጋር አውሮፕላኑን ከተራራ ጋር አጋጭቶ ራሱን ጨምሮ አሰቃቂ ሐዘኑን ለዓለም አጋራ። እንባማ ነኝ። አጤ ርኅርኅናን ከተፈጥሮ በላይ አስጨንቀዋለሁ። ሙሉ 15 ቀን የሲኤንኤን ዜናው ይህ ነበር። እንቅልፍ በእጅ ሊል አልቻለም። አልኳችሁ፣ እንቅልፍ ያልታዘዛለኝ። ከአንገት በላይ ያሉ አካሎቼ በውሃና በቁራሽ እንጀራ ላይ አድማ መጥተው ጭራሽ ሰላማዊ ሰልፍ ሊያዘጋጁ ይንደፋደፉ ጀመር። እኔ ምን ሞኝ ሰጥ ለጥ ብዬ ታዛዥ ሆንኩላቸው። የተረፈውን አካል ለማሰባሰብ በሄሊኮፕተር ሰው በገመድ እየወረደ ይሰበስብ ነበር። ከዛ ግን ይህ ክፉ ሀሳብ ለምን መጣ በሚል ማሰብ የጀመርኩት ከዛ ክስተት በኋላ ነበር። መልአክ የሆነ የቤት ሐኪም ነበሩኝ። አማከርኳቸው። እንቅልፍ አጣሁ፣ ምግብ መመገብ አልቻልኩም። ያን ጊዜ አውሮፓን የሚንጣት ሌላ የሽብር ሁነትም ነበር። ከ15 ዓመት በፊት ነው። ሳወጣ ሳወርድ ስፈላሰምም የደረስኩበት ማጠቃለያ ክፉ ሀሳብ እንጂ ክፉ ሰው ሆኖ የተፈጠረ ፍጥረት እንደሌለ ነው። አሁንማ የደረስኩበት የሰው ልጅ ጽድቆ እንደተፈጠረ እያመንኩ መጥቻለሁ። ክፉ ሀሳብ፣ ጾታ፣ ዞግ፣ የቆዳ ቀለም፣ የተለየ በዓት፣ የተለየ አህጉር፣ የተለየ ከተማ፣ የተለየ አገር የለውም። ይህ ሌላው እሳቤ ነው። እሳቤን አጨምቼ በቅደም ተከተል እንነጋገርበታለን። ከላይ የሰው ልጅ ጸድቆ ከተፈጠረ ጸድቀን ተፈጥረን ጽድቃችን ማን ዘረፈው? የክፉ ሀሳብ መፈጠሪያ አድራሻውስ ምንድን ነው? አዎ፣ ይህንን ነው በስፋት የምንነጋገርበት። ይቀጥላል። ትንሽ ለእረፍት ወደ ሙዚቃው መለስ ስንበል

كفو حساب نجي كفو سوي اللم يعني فلسفنا نو كفو حساب نجي كفو سوي اللم أنا بزوني ما منبت مسرتاي عامك نيوانو ይህ እንግዲህ ክፍል ሁለት መሆኑ ነው። በእኛ ዘመን እንኳን ኢዝምን አስከትለው የሚመጡ ፍልስፍናዎች ሁሉ ሰው ሰራሽ ናቸው። ሶሻሊዝም፣ ኢምፐሪያሊዝም፣ ካፒታሊዝም፣ ቴረሪዝም ወዘተ። እንኳንስ ሰማይና ምድርን ከመፈጠሩ በፊት ክፉ ሰው ሊኖር ቀርቶ የሰው ልጅ ሲፈጠር ጸድቆ ተፈጠረ ብያለሁ በክፍል አንድ የኔ ፍልስፍና ነው። ሀሳቡን ሳጎለብተው የሰው ልጅ ሲፈጠር ተመርቆ ነው ብዬም ልከልለት። የሰው ልጅ ጸድቆ ከተፈጠረ፣ የሰው ልጅ ተመርቆ ከተፈጠረ፣ የሰው ልጅ ክፉ ሆኖ ካልተፈጠረ ክፉ ሀሳብ እንዴት ሊስፋፋ ቻለ? እንደምንስ ወንጀል በረከተ? የሆነ ሆኖ መልካም ሰውን ጸድቆ የተፈጠረ ሰብናን ተመርቆ የተፈጠረን ሰብናን የሚያስቀጥል ተቋም ዓለማችን ትናንትም የላት ዛሬም የላትም ነገም ይኖራታል ብዬ ደፍሬ እንዳልነግራችሁ ዛሬ ምንም መሰናዶ በዚህ ጉዳይ ላይ እያደረገች አይደለም። ባይገርማችሁ ዓለም አሁንም አጀንዳዋ አይደለም፣ ግና ምስጢሩ አልገባትም። ለዚህ ነው ዓለማችን ከዘመን ዘመን ጦርነት፣ ቀውስ፣ ጥላቻ፣ ጭቆና፣ ግለት፣ ቅናት፣ ምቀኝነት፣ ጭካኔ ውርስ ያላት። ዓለማችን ክፉ ሀሳብን፣ ወንጀልን ለማስቆም ግሎባል ንቅናቄ ያስፈልጋታል የሚል ፍልስፍና አለኝ። ይህን ሀሳቤን የዛሬ 15 ዓመት ለተባበሩት መንግስታት ድርጅትና ለአውሮፓ ህብረት ጽፌ ያለው ለአንድ የጀርመን ዩኒቨርሲቲም ጽፌ ያለው እነሱ ታላቅ ስለሆኑ መልስ ሰጥተውኛል፣ ግን አክሽን የለም። ስለዚህ ነው ላረዳድ እንዲያመች በተለያየ ክፍሎች ለአዌርነስ የሚረዳ የፍቅር ተፈጥሮ የቃላት ፖስተር የያዘ ዩቲዩብ ቻናል ስርጉተ ስላሴ ቁጥር አንድ በሚል የጀመርኩት። እርግጥ ነው ከመራራው የእናቴ ሐዘን በኋላ ፍልስፍናው ጥልቅ ስለሆነ መቀጠል ባልችልም ለመነሻ የሚሆኑ ሀሳቦች ግን አሉበት። አሁን በቁጥር ሁለት ስርጉተ ስላሴ በአማርኛና በእንግሊዝኛ በተጻፈው ዩቲዩብ ቻናሌ በክበቡሽ ልሳን ወርቅ ሚዲያ በድምፅ በግራፊክም መስራት ጀምሬያለሁኝ። መፍትሄውን የመፍትሄውን አቅጣጫ የስርጉተ ስላሴ ቲክቶክ በየስዊዘርላንድ ዙሪክ ክፍለ ሀገር ዙሪክ ከተማ በወር ሁለት ጊዜ በዕለተ ሐሙስ ከ15 ሰዓት እስከ 16 ሰዓት በጸጋዬ ራዲዮ በአማርኛ ቋንቋ ጠንክሬ እየሰራሁበት ነው። ዓለማችን፣ ፕላኔታችን፣ ምድራችን የመልካም ምድር ትሆን ዘንድ ተቋም ያስፈልጋታል። ትኩረት ያስፈልጋታል። ግን እንዴት? ምዕራፍ ሶስት ይቀጥላል። ቤተጸጋዮች አሁንም የደነገለ ምስጋና ይድረሳችሁ። እወዳለሁና እወዳለሁ፣ አከብራችኋለሁ።

ክፍል ሶስት ክፉ ሀሳብ እንጂ ክፉ ሰው የለም። ክፉ ሀሳብ ነው የሰውን ልጅ ወደ ክፉ መንገድ የሚመራው። ክፉ ሀሳብ ነው የሰውን ልጅ ጨካኝ የሚያደርገው። ክፉ ሀሳብ ነው የሰው ልጅ ጸረ ሰው፣ ጸረ ተፈጥሮ፣ ጸረ መልካምነትን የሚጋብዘው። ክፉ ሀሳብ ከተፈቀደለት ዓለማችን፣ ምድራችን ወና የማድረግ ሙሉ አቅም አለው። ጦርነትን ስናስበው የክፉ ሀሳብ ውጤት ነው። በዓለም ላይ ያሉ ሽብሮችን፣ በዓለም ላይ የሚገኙ ስጋቶችን ስንመረምራቸው ክፉ ሀሳብ ያጫቸው፣ ክፉ ሀሳብ ያገባቸው ወይንም የመለመላቸው ናቸው። ስልጣኔን እንዲያጠፋው የሚያደርገው ክፉ ሀሳብ ነው። ክፉ ሀሳብ የሰውን ልጅ የሚያጠፋ መርዝ አምራች ነው። መርዙ በግሎባል የገበያ ስርዓት ላይ ገብቷል። ግን ክፉ ሀሳብን እንደምን መታገል፣ እንዴትስ ማሸነፍ ይቻላል?

ይህ ስዊዘርላንድ ዙሪክ ክፍለ ሀገር ዙሪክ ከተማ በ97.5 መካከለኛ ሞገድ በራዲዮ ሎራ በመተላለፍ ላይ የሚገኘው የጸጋዬ ድምፅ የአማርኛ ቋንቋ መሰናዶ ነው። የጸጋዬ ድምፅ የአማርኛ ቋንቋ መሰናዶ በሁለት ቀን በዕለተ ሐሙስ የቀን ቅዱስ ከ15 ሰዓት እስከ 16 ሰዓት የሚያቀርበው መሰናዶ እንሆ ቀጥሏል። ዛሬ አንዱ ወሳኝ የሆነ የግሌ ፍልስፍና ላይ ነው እየተነጋገርን የምንገኘው። ይሄው ክፉ ሀሳብ እንጂ ክፉ ሰው የለም የሚል ነው። ይቀጥላል። በዚሁ ዙሪያ ነው የዛሬ ቆይታችን የሚታደመው። በቅድሚያ ግን የአርቲስት ልጅ ጉልማን የማሲንቆ ጨዋታ አቀርባለሁ።

በቅድሚያ ይቅርታችሁን ጠይቃለሁ። ዛሬ ጉንፋን ይዞኛል፣ ሳይነስም አለብኝ፣ ትንሽ አፍንጫ ተደፍኗል። የሆነ ሆኖ ክፍል አራት ይቀጥላል። ክፉ ሀሳብ እንጂ ክፉ ሰው የለም። ክፉ ሆኖ የተፈጠረ የሰው ልጅም የለም። የሰው ልጅ ክፉ ሀሳብ ሳይኖረው ተፈጥሮ ክፉ ሀሳብን ከየት ሸመተው? ከመርገምት ነው፣ ከእርግማን ነው። ጸድተን እንፈጠራለን፣ ጸድቀን እንፈጠራለን። ዓለማችን ግን ንጽህናችን የሚንከባከብ የሚጠብቅ የሚያስተዳድር ማኔጅ የሚያደርግ ተቋም ስለሌላት ሳንፈልገው ክፉ ሀሳብ ከኛው ጋር ተጣብቶ ወይንም ተጋብቶ ያድጋል። በቀጥታ ወደ ምድር ስንመጣ ተቀናቃኝ መካች ሳይኖረን ክፉ ሀሳብ ጓደኛ ያደርገናል። እንዴት? እንዴት ማለት ጥሩ ነው። በቤታችን ወላጆቻችን ጥሩ ሊሆኑ ይችላሉ፣ ግን በጎረቤት የክፉ ሀሳብ ረድ ሊኖር ይችላል። በሌላ በኩልም በጎረቤት ደጎችም ሊኖሩ ይችላሉ። በትምህርት ቤት፣ በገበያ፣ በማሳ መጫወቻ ስፍራ፣ በተቋማት፣ በማሰልጠኛዎች ክፉ ሀሳብ አድብቶ ሊጠብቀን ይችላል። በዓለማችን በየትኛውም ቦታ በየትኛውም ሁኔታ ክፉ ሀሳብ ይኖራል። ክፉ ሀሳብ የራሱን ኢምፓየር የፈጠረ በቂ ቤተሰብ፣ ብዙ ተከታይ፣ በርካታ አድናቂ አለው። ዓለማችን ግን አጀንዳዋ ሆኖ አያውቅም። ስለዚህ ምድራችን በስጋት፣ በፍርሃት፣ በጭንቀት ተውጣ ትኖራለች። ለነገም ዓለማችን ሀሳብ ያላት አትመስልም። ግን ለምን? ክፍል አምስት ይቀጥላል።

كفو حسابي نجي كفو سو يلم كفو لامست كفو حسابي ممرات على ماتشين تنانتم زاريم على ماتشين مري زينة اللات يا مري زينة زوكزي استردمتوت كتورنت غار كجيجت غار يتعزنو ملكام زينوش فتنة اللاتشون ክፉ ዜናዎችና መርዶዎች ግን በጣም ይፈጥናሉ። ለምን? የዓለማችን በክፉ ሐሳብ የመስመጥ ምልክት ነው። ለእኔ ክፉ ሐሳብን የሚያስፋፉ የሚያሰራጩ የክፉ ሐሳብ ቤተኞች ከመልካም ሐሳብ በላይ መብዛታቸውን ነው የሚያረጋግጥልን። የሆነውን ጦርነት፣ ጥላቻ፣ መበቃቀል ሞትን ይጋብዛል። የክፉ ሐሳብ መጨረሻ ሞት ነው። ክፉ ሐሳብ ሲፈጠር አባቱን፣ ሲወለድ እናቱን እየገደለ ራሱን ያራባል። ልክ እንደ እፉኝት። ለምን? ክፉ ሐሳብ እንደ እፉኝት ነውና። ክፉ ሐሳብ ወራሪም ነው ወረርሽኝም ነው። ወራሪነቱ ወረርሽኝነቱም ከብርሃን በፈጠነ መልኩ ነው ጥነ ሁኔታ ነው የሚስፋፋው የሚዛመተው። ግን ለምን? እንዴት? ምዕራፍ ስድስት ይቀጥላል።

بل سدست ክፉ ሐሳብ እንጂ ክፉ ሰው የለም። እርግጥ ነው ክፉ ሐሳብ ሲጠፋ ክፉ ሐሳብን የሚያስተናግደው ተሸክሞት የሚዞር የሚያቆላምጠው ሲያጣ ክፉ ሐሳብ ሆይ ምራኝ ንዳኝ የሚለው ሲጠፋ ክፉ ሐሳብ ይመንናል፣ ክው ብሎም ይደርቃልም። ይህን ለማድረግ ግን ግሎባል የሆነ የተደራጀ ወጥ የሆነ ንቅናቄ ያስፈልጋል። እንደ ኖህ መርከብ አደራጅቶ ከክፉ ሐሳብ ሱናሚያዊ ውቅያኖስ የሚታደገን። ነገር ግን ከንቅናቄው በፊት የዓለምን ዘር እየመነጠረ የሚገኘውን የዓለምን ሕዝብ በጭንቀት እየገዛ ያለውን የዓለምን ስልጣኔ እያባከነ ያለውን ኃያላን መንግስታት፣ የአምባገነን መንግስታት፣ የጨካኝ መንግስታት ሳይሆኑ እነሱ ጨቋኝ አምባገነን ጨካኝ ያደረገውን ክፉ ሐሳብ ስለመሆኑ አምነው ሊቀበሉ ይገባል። ይህን ለማመን ዓለማችንም ፕላኔታችን ወጥ የሆነ የጥሞና የጸሎት የድዋ ጊዜ ሊኖራት ይገባል። ግን የዓለማችን ብሕረ አጀንዳዋ የመሳሪያ ስልጣኔ ፉክክር ሆነ። መሳሪያ የጦር የመኖር ዋስትናን የሚያውጅ እንጂ የሚያድን አይደለም። ለዓለማችን ቁልፍ መዳኛዋ ወደ ተፈጠረችበት የምርቃት ምስጢር መመለስ ነው። እግዚአብሔር አምላክ ሲፈጥረን ከፈጠረንም በኋላ አልተወንም። ከጥቃት ውሃ ለማዳን የኖህ መርከብን ሲሰጠን በምክንያት ነበር። እንዳንጠፋ፣ እንድንባዛ፣ እንድንኖርለት እሱንም እንድናመሰግነው ነበር የፈጠረን አጽድቆም መርቆን። ግን ለምን ክፉ ሐሳብ ገነገነ? ክፍል 7 ይቀጥላል። ለዓለማችን ቁልፍ መዳኛዋ ወደ ተፈጠረችበት የምርቃት ምስጢር መመለስ ነው።

ክፍል ሰባት ክፉ ሀሳብ እንጂ ክፉ ሰው የለም። እግዚአብሔር አምላካችን ክፉ ሰውን አልፈጠረም። በክፍል አንድ እንደገለጽኩት እግዚአብሔር እኛን ሲፈጥረን በአምሳሉ አንጽቶና አጽድቆ ነው። ክፉነት በፍጹም አብሮን አልተፈጠረም። ክፉ ሀሳብ አብሮን አልተፈጠረም። የክፉ ሀሳብ ወታደሮች ምቀኝነት፣ ሴራ፣ ተንኮል፣ በቀል፣ ስግብግብነት፣ ግድያ፣ ጥላቻ፣ ግለት፣ ኢጎ፣ ጭቆና፣ ወዘተ ሁሉ የነውር አይነቶች አብረውን የተፈጠሩ አይደሉም። በተፈጠርንበት ንጽህና እና ጻድቅነት ምልክ የማይመጥኑ ሰብእናዎች ናቸው የሚያቆሽሹን። የማይመጥኑ ሀሳቦች ናቸው የሚያቆሽሹን፣ መኖራችን ሰላም የሚነሱ ሰው ሆነን የተፈጠርንበትን ምስጢር የሚቃረኑ ደቦቤች ናቸው። ጭካኔ ሀሳቡ በሽታ ነው። በቀል ሀሳቡ ደዌ ነው። ምቀኝነት ሀሳቡ ህመም ነው። ልዩነትን በመፍጠር ሰውን ማግለል ሀሳቡ የጤና ጉድለት ነው። ይህን የተሽጎረጎረ ወጣ ገብ ባህሪ ሰውነታችን ተቀብሎ የሚያስተናግድበት መሰረታዊ ምክንያት ወደ ምድር ስንመጣ ቅድስናችን፣ ንጽህናችን፣ ጻድቅነታችንን የሚያስቀጥል ተቋም ዓለማችን ሰርታ ትናንትም አልጠበቀችን፣ ዛሬም የላትም። አስፈሪው ጉዳይ፣ አሳሳቢው ጉዳይ ይሄ ነው። ስንፈጠር ህይወታችን እንዲቀጥል ፈጣሪ የእናት ጡትን አዘጋጅቶ ጠበቀን። በማህፀን እያለን እትብት ሰርቶ በረቂቅ ሰማያዊ ዊዝደሙ የዘጠኝ ወር ቆይታችን ልዩ እንክብካቤ እንዲያገኝ አደረገ። ስንወለድ እንዳንራብበት ደግሞ ለእናታችን ጡት ሰራላት። በዛ ጡትም ወተት አፍልቆ እንድናድግለት አደረገን፣ ጠበቀን። የእናት የጡት ወተት አመጣጠኑ እግዚአብሔር ሰራሽ ስለሆነ ቅዱስ መድኃኒትም ነው፣ አቻ የለውም። እናት ለእኔ ጡትም ናት። ሌላ ጊዜ መለስበታለሁ። የባህሪ ደዌዎች፣ የባህሪ መበደሎች ሁሉ አብረውን አልተፈጠሩም፣ የሚፈቀዱልንም አይደሉም። ተሸክመናቸው የምንኖርበት ምክንያት ጨለማን ለመቋቋም ዓለም መብራትን ሰራች። ክፉ ሀሳብን ለመመከት ግን ዓለማችን ተቋም የላትም። ሚስጥሩ የሆነው ክፍል ስምንት ይቀጥላል።

ይህ ስዊዘርላንድ ዙሪክ ክፍለ ሀገር ዙሪክ ከተማ በ97.5 መካከለኛ ሞገድ በራዲዮ ሎራ በመተላለፍ ላይ ያለው የጸጋ ድምፅ የአማርኛ ቋንቋ መሰናዶ ነው። የጸጋ ድምፅ የአማርኛ ቋንቋ መሰናዶ በሁለት ጊዜ በዕለተ ሐሙስ የቀን ቅዱስ ለአንድ ሰዓት ከ15 ሰዓት እስከ 16 ሰዓት ፕሮግራሙን እያስተላለፈ ይገኛል። መሰናዶ በስርጉተ ስላሴ ሰብለ ሕይወት የጸጋዬ ራዲዮ እና የከበውሽ ልሳን ወርቅ ሚዲያ ዋና አዘጋጅ አብራቸውኝ ሆኑ። ጥያቄ በትህትና ነው፣ እንዲሁም በአክብሮት።

ክፍል ስምንት ክፉ ሀሳብ እንጂ ክፉ ሰው የለም። አጥንቼ የምቀጥለው እግዚአብሔር አምላካችን ክፉ ሰውም ክፉ ሀሳብም አልፈጠረም። ቀድሶና አንጽቶ አጽድቆ እሱን አስመስሎ ነው የፈጠረን። ግን አዳምን የፈተነው ፈተና ተራብቶ

ስልጣኔ እያጠፋው ክፉ ሀሳብ በእኛ ላይ ሰልጥኖ እኛኑ እያጠፋን ይገኛል። የክፉ ሀሳብ መዳኛው ብቸኛ መንገዱ አንድ ቁም ነገር ነው። ቁም ነገሩ ማን ነው?

ይህ በራዲዮ ሎራ በ97.5 መካከለኛ ሞገድ ስዊዘርላንድ ዙሪክ ክፍለ ሀገር ዙሪክ ከተማ ሲተላለፍ የቆየው የጸጋዬ ራዲዮ ነው። የጸጋዬ ራዲዮ በሁለት ጊዜ በዕለተ ሐሙስ የቀን ቅዱስ ለአንድ ሰዓት ከ15 ሰዓት እስከ 16 ሰዓት ሲያስተላልፍ የነበረው መሰናዶ እነሆ ተጠናቋል። ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ ስርጉተ ስላሴ ሰብለ ሕይወት የከበዎች ልሳን ወርቅ ሚዲያ እና የጸጋዬ ራዲዮ ዋና አዘጋጅ ነበርኩኝ። እግዚአብሔር አምላክ ቅድስት ሀገር ስዊዘርላንድን፣ ቅድስት ሀገር ኢትዮጵያን እና ዓለማችንን ይባርክ ይቀድስ፣ አሜን። እንዲሁም እጅግ የማከብራችሁ እና እምሳሳላችሁን ቤተ ጸጋዮችን እስከነመላ ቤተሰባችሁ ድረስ እግዚአብሔር አምላክ ይጠብቅልኝ፣ የልቦናችሁንም ይሙላልኝ። በጣም ነው የማመሰግናችሁ ከኔ ጋር

አብራችሁ ስለቆያችሁ። ቀጣዩ ክፉ ሐሳብ እንጂ ክፉ ሰው አልተፈጠረም፣ ክፉነትንም እግዚአብሔር አልፈጠረም የሚል ነበር። በተከታታይ ከክፍል አንድ እስከ ክፍል ስምንት ያለውን ለዕለቱ መሰናዶ አድርጌ አቅርቤያለሁ። እግዚአብሔር ፈቃድ በሚቀጥሉት ጊዜያቶች ቀጣዮችን አቅርባለሁ። እንግዲህ የዕለቱ መሰናዶ በልጅ አዲስ አለማየሁ የብዕር ስሙ አርቲስት ጉልማ የማሲንቆ ቁልምጫ አልበለው ይሆናል። አብረንም የቆየ ነው፣ በዛ ነው። ደህና ሁኑልኝ። ቸር አስበን ቸር እንሁን፣ ቀን አስበን ቀና እንሁን።